0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: 2018 ዓመተ ምህረት ሊሰናበት ያንድ ቀን እድሜ ብቻ ቀርቶታል። ጳጉሜ 4 ነው ዛሬ። ጤና ይስጥልኝ አድማጮች እንደምን አመሻችሁ? የምሽቱ አስተናጋጃችሁ ሸዋዬ ለገሰ ነኝ። ያለም ዜናውን ሊያስደምጠን ነጋሽ መሐመድ በስቱዲዮ ይገኛል። ዜናውን በሚከተለው የዜና መጽሔት በትግራይ ክልል በሰው አልባ አውሮፕላን ተከታታይና የተጠናከረ ጥቃት መኖሩን ህወሓት መግለጹ፣ በቱሉ ካፒ የወርቅ ፕሮጀክት የጸጥታ ችግር ያስከተለው ስጋት፣ በአላማጣ ከተማ ይፈጸማል የተባለው የግዳጅ ወታደራዊ ምልመላና የወጣቶች ሞት፣ የመስቃንና ማረቆን ሰላም ለመመለስ የተደረገውን ጥረት፣ እንዲሁም የአሜሪካና ኢትዮጵያን የኢኮኖሚ ጉድኝት የሚመለከቱ ዘገባዎችንም አካቷል የዜና መጽሔቱ። ከለተረቡ ሳምንታዊ መሰናዶች ቀዳሚው ከኢኮኖሚው ዓለም፣ በግጭቶች በመተናጠው ኢትዮጵያ አሜሪካ የመዋለን ዋይ ድሎችን እያስቀደመች ነውን ሲል ይጠይቃል። ሳይንስና ቴክኖሎጂ ደግሞ ለካንሰር ህክምና አዲስ ተስፋ ስለፈጠረ የህክምና ቴክኖሎጂ የሚለናሉ። ሁሉንም ለመከታተል በሳተላይት በኢትዮ ሳት ወይም ኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል DW08 ላይ ፈልጉን። ትራንስፖንደሩ MEH01 ወይም EAH01 ነው። በኢንተርኔት DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱም በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብም DW አማሪክ እያላችሁ በመግባት መከታተል ይቻላል። ቤተሰቡኑ ለሌሎችም አጋሩ። አሁን ወደ ቀዳሚው ያለም ዜናን የምናልፈው ነጋሽ ተዘጋጅቷል። መልካም ቆይታ።
0: የDW ዜና
2: በመጀመሪያም ርዕሶቹን እንሆ። ባለፈው ሐምሌ ማብቂያ ታስረው የአሸባሪነት ክስ የተመሰረተባቸው የኢሕአፓ መሪዎችና ጠበቃ በዋስ እንዲፈቱ የተላለፈላቸው ውሳኔ ታገደ። ተከሳሾቹ በገንዘብ ዋስትና እንዲፈቱ አዲስ አበባ ያስቻለው ፍርድ ቤት ባለፈው አርብ ወስኖ ነበር። ይሁንና ፖሊስ ይግባኝ ጠይቆ ውሳኔውን አሳግዶታል። ብሪታንያ ምስራቃዊ ኢየሩሳሌም ውስጥ የሚገኝ የቆንስላ ጽፈት ቤቷን እንድትዘጋ እስራኤል ማሳሰቧን ብሪታንያ የሚጠበቅ ግን አሳዛኝና ግንኙነትን የሚያበላሽ በማለት ነቀፈችው። እስራኤል እርምጃውን የወሰደችው ብሪታንያን ጨምሮ 12 ምዕራባውያን መንግስታት እስራኤል በኃይል በያዘችው የፍልስጤሞች ግዛት ምርቶች ላይ ማዕቀብ በመጣላቸው ነው። የዩናይትድ ስቴትስና የኢራን ውጊያ ዛሬም እንደቀጠለ ነው። የዓለም የነዳጅ ዋጋ እያሻቀበ ነው። የየመን አንሳር አላህ ተዋጊዎች ከሳውዲ አረቢያና በሳውዲ አረቢያ ከሚደገፈው የየመን መንግስት ጋር የገጠሙት ውጊያም ተጠናክሮ ቀጥሏል። ዜናው በዝርዝርም። ባለፈው አርብ አዲስ አበባ ያስቻለው ፍርድ ቤት በገንዘብ ዋስትና እንዲለቀቁ የወሰነላቸው የኢሕአፓ መሪዎችና ጠበቃ እስከዛሬ ድረስ አለመለቀቃቸውን ጠበቃቸው አስታወቁም። አዲስ አበባ ያስቻለው የፌዴራል ከፍተኛ ፍርድ ቤት ተከሳሾቹ እያንዳንዳቸው በ50,000 ብር ዋስትና እንዲለቀቁ ባለፈው አርብ ወስኖ ነበረ። ይሁንና መርማሪ ፖሊስ ትናንት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ወንጀል ችሎት ባቀረበው ይግባኝ ተጠርጣሪዎቹ በዋስ ቢለቀቁ በሚፈለጉበት ጊዜ የፍርድ ቤቱን ዋስትና አክብረው ይገኛሉ ብለን አናምንም፣ ጽምዶ የተባለውን ቡድንም ይቀላቀላሉ የሚል መከራከሪያ ማቅረቡን ጠበቃ ሰለሞን ገዛኸኝ ተናግረዋል።
3: ዋስትና እንቃወማለን ብለው ያቀረቡት ምክንያት ተጠርጣሪዎቹ በዋስ ቢወጡ ምስክሮችን ሊደልሉብን፣ ሊያሸሹብን ይችላሉ። እንዲሁም ጽምዶ ከሚባለው ታጣቂ ቡድን ጋር፣ ጸረ ሰላም ጋር ግንኙነት ያላቸው ስለሆነ ቢወጡ ወይ ይሰወራሉ ወይ ወደ እነሱ ይቀላቀላሉ የሚል አዲስ ነገር ነው የጨመረው። ከዛ ውጪ ከፍተኛ ፍርድ ቤት ላይ ለተጨማሪ ጊዜ ቀጠሮ መጠየቂያ ያቀረበው ምክንያት ነው። ፎቶ ኮፒ ተደርጎ የቀረበ አዲስ ነገር የለም ነው።
2: ፖሊስ ለግባኙ ሌላው ያቀረበው ምክንያት ተጠርጣሪዎቹ ምስክሮችን ሊደልሉ ሊያስፈራሩና ሊያሸሹ ይችላሉ የሚል ሲሆን ምርመራውን በሰውና በሰነድ ማስረጃ አጠናክሮ ለማቅረብ በሚል የ14 ቀናት ተጨማሪ የምርመራ ጊዜ ጠይቋል። ተጠርጣሪዎቹም በቀረበባቸው ይግባኝ ላይ ክርክር ማድረጋቸውን ጠበቃው ገልጿል። ፍርድ ቤቱ ለመስከረም 5 2019 ተለዋጭ ቀጠሮ ሰጥቷል።
3: እንዳዲስ ሰምዶ ከሚባለው ጋር ግንኙነት ስላላቸው ቢወጡ ሊሰወርብን ወይም ሊከላከልብን ይችላል ማለት አዲስ ነገር ነው ውድቅ እንዲያደርግ በማለት ያቀረብ ነው። ፍርድ ቤቱ መርምሮ ብይን ለመስጠት ለመስከረም 5 ነው የቀጠረው።
2: የአዲስ አበባ ወኪላችን ሰለሞን ሙጬ እንደዘገበው የፌደራል ፖሊስ ይሳቅ ወልዳይ አበበ አካሉና አበራ ንጉሱን ስውር የሀገር ማፍረስ ሴራዎችን በማቀድ የሀገርን አንድነት በሚያፈርስ ውስብስብ የሽብር ወንጀል ድርጊት እንደጠረጠራቸው ገልጾ ያሰራቸው ባለፈው ሐምሌ 27 ነበር። የዩናይትድ ስቴትስ እና የኢራን ውጊያ ጋል ጋብ እንዳለ ለ7ኛ ወር ቀጥሏል። የዩናይትድ ስቴትስ እና የእስራኤል መሪዎች በጣም ቢረዝም በ6 ሳምንታት ውስጥ በድል ይጠናቀቃል ያሉት ጦርነት በ7ኛ ወሩ ሰሞኑንም አሸናፊና ተሸናፊ አልተለየበትም። የኢራን አብዮታዊ ዘብ ዛሬ እንዳስታወቀው ደግሞ የሆርሙዝ ወሽመጥን ለማቋረጥ የሞከሩ በደርዘን የሚቆጠሩ መርከቦችን ደብድቧል። ጦሩ በከፈተው ጥቃት 2 የአሜሪካ የጦር መርከቦችን 8 የነዳጅ ጫኝና 10 ሌሎች መርከቦችን መደብደቡን አስታውቋል። አጃንስ ፍራንስ ፕሬስ የተጠቀሰው የብሪታንያ የባህር ንግድ ድርጅት UKMTO በእንግሊዘኛ ምህጻሩ በኦማን ባህረ ሰላጤ በኩል ይቀዝፉ የነበሩ በርካታ መርከቦች መመታታቸውን አረጋግጧል። ትክክለኛ ቁጥራቸውን ግን አልጠቀሰም። የዩናይትድ ስቴትስ ጦር ትናንት 5 የኢራን መርከቦችን መምታቱን አስታውቋል። ኢራን ጦር የአሜሪካ ጦር ጥቃትን ለመበቀል ዮርዳኖስ የሚገኘውን የዩናይትድ ስቴትስ ጦር ሰፈርን ደብድቧል። ጥቃትና አጸፋ ጥቃቱ በመቀጠሉ የዓለም የነዳጅ ዘይት ዋጋ ዛሬ በበርሜል ከ100 ዶላር በላይ እያሻቀበ ነው። የኢራን አብዮታዊ ዘብ ከሆርሙዝ ወሽመጥ በተጨማሪ ለመጀመሪያ ጊዜ በኦማንና በአረቢያ ባህረ ሰላጤዎች በኩል ለመቅዘፍ የሚሞክሩ መርከቦችን እንደሚመታ አስጠንቅቋል። የሳውዲ አረቢያ ጦር ኃይል የየመን አንሳራላህ ወይም ሁቲዎች የሚቆጣጠሯቸውን አካባቢዎች ዛሬ በተደጋጋሚ በተዋጊ ጀቶች ደበደበ። የአንሳራላህ ባለሥልጣናትና ድብደባውን የሸሹ ነዋሪዎች እንዳሉት የሳውዲ አረቢያ የጦር ጀቶች ታኢዝ እና ሁዴይዳህን ጨምሮ የተለያዩ አካባቢዎችን ከ40 ጊዜ በላይ ደብድበዋል። የሳውዲ አረቢያ ጦር በሳውዲ አረቢያ የሚደገፈው የየመን መንግስትና የአንሳራላህ ተዋጊዎች ካለፈው ሳምንት ጀምሮ አዲስ በገጠሙት መጠነ ሰፊ ውጊያ 500 ያክል ሰላማዊ ሰዎች ተገለዋል። ከ20 ሺህ በላይ ደግሞ ተፈናቅለዋል። ይህ ዶቼ ቬለ ነው። ብሪታንያ ምስራቃዊ ኢየሩሳሌም ውስጥ የሚገኘውን የቆንስላ ጽፈት ቤቷን እንድትዘጋ እስራኤል መጠየቋን የብሪታንያ ውጭ ጉዳይ ሚኒስትር ኢድ ሚልባንድ የሚጠበቅ ግን አሳዛኝና ግንኙነትን የሚያበላሽ በማለት ነቀፉት። ብሪታንያም ፈረንሳይ፣ ካናዳና ሌሎች 9 ምዕራባውያን ሀገራት እስራኤል በኃይል በያዘችው የፍልስጤሞች ግዛት ምዕራባዊ ዮርዳኖስ ወንዝ ዳርቻ ምርቶች ላይ ማዕቀብ ጥለዋል። 12ቱ ሀገራት ማዕቀቡን የጣሉት የአይሁድ ሰፋሪዎች በተደጋጋሚ በነባሮቹ የፍልስጤማውያን ነዋሪዎች ላይ የሚያደርሱን ጥቃት፣ ዘረፋና እስራኤል የሰፈራ መንደሮችን ማስፋፋቷን በመቃወም ነበረ። እስራኤል እርምጃውን ለመበቀል በኃይል በያዘቻቸው የምስራቃዊ ኢየሩሳሌም ውስጥ የሚገኘው የብሪታንያ ቆንስላ ጽፈት ቤት በ30 ቀናት ውስጥ እንዲዘጋም 12 የብሪታንያ የምክር ቤት እንደራሴዎችም እስራኤል እንዳይገቡና የፍልስጤም ፖሊሶችን የሚያሰለጥኑ የብሪታንያ ባለሙያዎችም እንዲባረሩ ወስናለች። የብሪታንያ ውጭ ጉዳይ ሚኒስትር ኤዲ ሚልባንድ የእስራኤልን እርምጃ አሳዛኝና የሁለቱን ሀገራት ግንኙነቶች የሚያበላሽ ብለውታል። ጠቅላይ ሚኒስትር አንዴ በርሃም በበኩላቸው ለሀገራቸው ምክር ቤት ባደረጉት ንግግር የመንግስታቸውን እርምጃ ብሪታንያ በዓለም መድረክ ያላትን የመሪነት ሚና የሚያረጋግጥ በማለት አድንቀውታል።
4: ለሳቸው ለወግ አጥባቂው ፓርቲ መሪና ለመላው ምክር ቤት ይህን ልንገራችሁ። ብሪታንያ የአመራርን እንዴትነት እያሳየች ነው። እዚህ መነጋገሪያ ሰንድቅ ውስጥ የወግ አጥባቂ ፖለቲከኞች ነበሩ፣ የሌበር ፖለቲከኞችም ነበሩ። ለእስራኤልና ለፍልስጤሞች ጠብ የሁለት መንግስታት መፍትሄ ጠቃሚ እንደሆነ ለብዙ አስርታት ተናግረዋል። የትኛውን ፖለቲከኛ ስለ ሁለት መንግስታት መፍትሄ የሚያወራው በተግባር ካልተደገፈ ቃላት ብቻቸውን ቃላት ብቻ ናቸው።
2: ዛክሰን አንሃልት ግዛት ምስራቅ ጀርመን ውስጥ ባለፈው እሁድ በተደረገው ምርጫ ቀኝ ጽንፈኛው የፖለቲካ ፓርቲ አኤፍዴ በጀርመንኛ ምህጻሩ ማሸነፉ በነባሮቹ የጀርመን ፖለቲከኞች ላይ የፈጠረው ድንጋጤ ቁጣና ቁጭት እንደቀጠለ ነው። ከምርጫው በኋላ ዛሬ ለመጀመሪያ ጊዜ በተሰየመው የጀርመን የፌደራል ምክር ቤት ወይም ቡንደስታግ ጉባኤ ላይ መራሄ መንግስት ፍሬድሪሽ ሜርስና የኤኤፍዴ ተጣማሪ ሊቀመንበር አሊስ ቫይደል የገጠሙት እሰጥ አገባ ደግሞ የምክር ቤቱን መድረክ ወደ ውዝግብነት ቀይሮታል። የክርስቲያን ዴሞክራቶቹ ህብረት ሲዲኦ በመጻሩ ሊቀመንበርነትን ከመራሄ መንግስትነቱ ጋር ደርበው ያዙት ሜርስ አኤፍዴን የጀርመንን ዲሞክራሲያዊ ስርዓት የሚንቅ፣ ዲሞክራሲያዊ ተቋማትን የሚንድ፣ የዘር ማጽዳትን የሚሰብክና አፍራሽ በማለት አውግዘውታል።
4: የስደተኛ መሰረት ያላቸው በሚሊዮን የሚቆጠሩ ሰዎች በሰለጠነ ሙያ መስክ የሚሰሩ አሉ። እናንተ እዚህ የምትሰብኩት በስም ለመጥቀስ ዳግም ማሰደድ የምትሉት ገቢር ቢሆን ኖሮ ይህ በቀለምና በማንነት ላይ ከተመሰረተ የዘር ማጽዳት የተለየ ሊሆን አይችልም። ዳግም ማሰደድ የሚለው ቃል አቻፍቺው በማንነትና በቀለም ምክንያት የዘር ማጽዳት ነው። ይህ ገቢር ቢሆን ኖሮ በሙያ ከሰለጠነው ከየስድስቱ ባለሙያ አንዱ የውጭ ሀገር ፓስፖርት የያዘ ነው።
2: የቀኝ ጽንፈኛው የአኤፍዴ ፓርቲ ተባባሪ ሊቀመንበር አሊስ ቫይደል ባንጻሩ የጥገኝነት ጥያቄያቸው ውድቅ የሆነባቸው ስደተኞች ጀርመን ውስጥ ምን ያደርጋሉ በማለት ተከራክረዋል።
4: የጥገኝነት ጥያቄያቸው ከአንድ ጊዜ በላይ ውድቅ የሆነባቸው ከአንድ ሚሊዮን በላይ ስደተኞች አሉ። እነዚህ ሰዎች እዚህ ምን ያደርጋሉ? መጋዝ አለባቸው። ህዝቡ ጉዳዩን የሚያየው በተለየ መንገድ ነው። ምክንያቱም የጅምላ ስደት መዘዝን በየዕለቱ እየኖሩ ነው። መንገዶች አስተማማኝ አይደሉም። ወንጀሎች እየጨመሩ ነው። የጾታ ጥቃት እየተበራከተ ነው። በየዓመቱ ከ750 በላይ ሰዎች በደቦ ይደፈራሉ።
2: አሊስ ቫይደል ከስሪላንካ የተሰደደች ሴት ወይዘሮ አግብተው ይኖራሉ። ቫይደል የሚመሩት ቀኝ ጽንፈኛ የፖለቲካ ፓርቲ ጀርመን ከዩክሬን ጎን መሰለፏን ይቃወማል። መራሄ መንግስት ሜርስ ግን ዩክሬን የምትዋጋው የጀርመንን ነጻነት ለማስከበር ጭምር ነው በማለት መንግስታቸው ለኪየቭ የሚሰጠውን ድጋፍ አጠናክሮ እንደሚቀጥል አስታውቀዋል። በመጨረሻም የኖርዌይ ንጉሥ ሃራልድ ቫይኪንግ ዛሬ ተቀበሩ። ኖርዌይን ከ30 ዓመታት በላይ የገዙት ንጉሥ ሃራልድ ያረፉት ባለፈው ነሐሴ 22 ነበረ። 89 ዓመታቸው ነበረ። የአባታቸውን ዙፋን እንደወረሱ አባታቸው በሕዝብ ዘንድ የነበራቸውን ፍቅርና አክብሮት ለማግኘት ዓመታት የፈጀባቸው ሃራልድ ቀስ በቀስ እንደ ዙፋኑ ሁሉ የአባታቸውን ስምና ዝና ማግኘት እየቻሉ ለውጥ አራማጅና ለዘብተኛ ንጉሥ ናቸው ተብለው ይደነቃሉ። በሕይወት ዘመናቸው መጨረሻ የኖርዌይ ንጉሣዊ ቤተሰብ አባላት ከአሜሪካው ሴቶች አማጋጭ የወሲብ ነጋዴና ወንጀለኛ ጄፍሬ ኤፕስተን ጋር ይገናኛሉ መባሉ ግን የንጉሣዊውን ስርዓት ክብር ክፉኛ ተፈታትኖታል። ንጉሡ ከሞቱ በኋላ ላለፉት 13 ቀናት በነበረው የሽኝት ስርዓት ግን የኖርዌይ ሕዝብ ለ30 ዓመታት ገዢው ያለውን አክብሮት ሲገልጽ ነበረ። ዛሬ በመጨረሻው ስንብትም የንጉሡ አስከሬን ከቤተ መንግሥቱ ወደ መቀበሪያው ካቴድራል ሲያልፍ የኦስሎ ሕዝብ በየአውራ ጎዳናው በሰልፍ ሸኝቶታል። በስርዓቱ ላይ የአውሮጳናም የጃፓን ነገሥታት ልዕልታትና ልዑላን ተገኝተውም ነበረ። ይህ ዶቼ ቬለ ነው። ዜናውን ለማብቃት እርሶቹን ባጫጭሩ ላስታውሳችሁ። ባለፈው ሐምሌ ማብቂያ ታስረው የአሸባሪነት ክስ የተመሠረተባቸው የኢሃፓ መሪዎችና ጠበቃ በዋስ እንዲፈቱ የተላለፈላቸው ውሳኔ ታገደ። ብሪታንያ ምስራቃዊ ኢየሩሳሌም ውስጥ የሚገኝ የቆንስላዋ ጽሕፈት ቤቷን እንድትዘጋ እስራኤል ማሳሰቧን ብሪታንያ የሚጠበቅ ግን አሳዛኝና ግንኙነትን የሚያበላሽ በማለት ነቀፈችው። የዜናው መልእክት የስካሁኑ ነበር።
1: ለዜናው ጥንቅር ነጋሽ እናመሰግናለን።
0: የዜና መጽሔት
1: በትግራይ ክልል ባለፉት በተለይ ካለፉት 3 ሳምንታት ወዲህ በሰው አልባ አውሮፕላን ወይም ድሮን ተከታታይና ተጠናክሮ የቀጠለ ጥቃት እየተፈጸመ መሆኑን ህወሓት ገለጸ። የድርጅቱ ቃል አቀባይ እንዳሉት የድሮን ጥቃቶቹ በሰዎች መኖሪያ ቤቶች፣ በትምህርት ቤቶች፣ በአርሶ አደሮች መንደሮችና ንጹሃን ሰዎች በሚኖሩበት አካባቢ ነው። ከትናንት በፊትም 3 ንጹሃንን ለሞት ዳርጓል ያሉትን ጥቃት ላብነት ተክሷል። የፈረንሳይ ዜና አገልግሎት ትናንት እንደዘገበው ከጥሮር ጀምሮ በትግራይ ክልል ቢያንስ 14 የድሮን ጥቃቶች ተፈጽመዋል። በዚህ ጉዳይ ላይ ከፌደራል መንግስት ምንም የተሰጠ ምላሽ የለም። ሰለሞን ሙጬ ከአዲስ አበባ ዝርዝሩ ልኮልናል።
5: ህጋዊ ሰውነቱ በብሔራዊ ምርጫ ቦርድ የተሰረዘውና በትግራይ ክልል የፌደራል መንግስት ያቋቋመውን ጊዜያዊ አስተዳደር በማፍረስ የጊዜያዊ አስተዳደሩን ፕሬዝዳንትም በፓርቲው ሊቀመንበር በመተካት ክልሉን እያስተዳደረ ያለው ህወሓት ካለፉት 3 ሳምንታት ወዲህ የፌደራል መንግስቱ የተጠናከረና ተከታታይነት ያለው ያለውን የድሮን ጥቃት እየፈጸመ መሆኑን የፓርቲው ቃል አቀባይ ሚካኤል አስገዶም ዛሬ ለዶቼ ቬለ ገልጸዋል።
6: ከጀመረው ወደ 1-3 ሳምንት ሆነታል። በእርግጥ ቀደም ብሎም በየአካባቢው በደቡብም በምዕራብ አካባቢም ድብደባ እያካሄደ ነበር። በሁሉም ዞኖች ተጠናክሮ የቀጠለበት ሁኔታ ነው ያለው። ስለዚህ ያው እሱ በፈለገው እና እኔ ተዘጋጅቻለሁ እርምጃ መውሰድ እችላለሁ ማንበርከክ እችላለሁ ብሎ ከደመደመ በኋላ ተጠናክሮ የመጣ መሆኑን መታወቅ አለበት። ዝግጅቱ ግን የቆየ ብዙ ጊዜ የፈጀ ዝግጅት እያደረገ መኖርና ትንኮሳዎች የቆዩ መሆናቸው መታወቅ ይኖርበታል።
5: በኢትዮጵያ መንግስትና በትግራይ ክልል በኩል የተፈጠረው ውዝግብ በተለይ ጽምዶ የሚባል ኃይል መኖሩ ከተሰማ ወዲህ ተባብሷል። ይህም ተከታታይነት ያለው የሰው አልባ አውሮፕላን ወይም ድሮን ጥቃቶችን ማባባሱን የጠቀሱት ቃል አቀባዩ የጥቃት ኢላማዎች ታጣቂዎች ሳይሆን የንጹሃን ዜጎች ቤትና መንደሮች እየሆኑ ነው ብለዋል።
6: ቁምብላ በሰው መኖሪያ ቤት በከተማ ነው ይውለው የሚውለው፣ በሰው ህይወት ነው የሚውለው፣ በትምህርት ቤት እንዲሁ የእርሻ ተቋማት ነው የሚውለው። በመቀሌ ላይ በተካሄደው ድብደባ ለምሳሌ ወደ 14 የሚሆኑ ንጹሃን ዜጎች ህጻናትና ሽማግሌዎች በመንደር ላይ በአንድ ቀን የተመቱበት ሁኔታ ነው ያለው። በየቀኑ እንደዚህ አይነት ጥቃቶች ይመዘገባሉ። ችግኝ ጣቢያ ሳይቀር፣ የአርሶ አደር ሰርቶ ማሳያ ሳይቀር። ለምሳሌ በግጀት ላይ የተደረገው ድብደባ በሃይ ስኩል ላይ አርፎ የትምህርት ቤቱ ንብረት እንዳለ ነው እንዲወድም የተደረገ እና በህዝብ ትራንስፖርት በአውቶቡስ ላይ እንደዚህ ነው እየተካሄደ ያለ። ህዝቡ በነጻነት መኖርና መንቀሳቀስ አልቻለም። በጭንቀት ነው እየኖረ ያለ።
5: ከትናንት በፊት በክልሉ ደቡብ ምስራቅ ዞን ህንጣሎ ወረዳ ማይሹም በተባለ ስፍራ ተፈጸመ በተባለ የድሮን ጥቃት 3 ሰዎች መገደላቸውና ሌሎች ለአካል ጉዳት ሰለባ መሆናቸውን በአካባቢው በሚገኝ ትምህርት ቤት ውስጥ ርዕሰ መምህር ሆነው የሚያገለግሉት አብርሃም የተባሉ ሰው ለዶቼ ቬለ አረጋግጠዋል።
7: እዛ አካባቢ ያለው ትምህርት ቤት ዳይሬክተር ነኝ እና አጋጣሚ 8 ሰዓት አካባቢ ነው የድሮን ጥቃት የተፈጸመው እና ልጆቹ በድሮን ጥቃት ነው የሞቱት።
5: ስንት ልጆች ማለት ናቸው?
7: 3 ልጆች ሞተዋል። አጋጣሚ ህዋኔ አካባቢ የተፈጸመው የመጀመሪያ ነው።
5: በትግራይ ክልል እየደረሱ ነው ስለሚባሉት ተከታታይነት ያላቸው የድሮን ጥቃቶች ከፌደራል መንግስት ምንም የተባለ ነገር የለም። በጠቅላይ ሚኒስትር አብይ አህመድ የማህበራዊ መገናኛ አውታር ላይ የጽናት ቀን በሚል ርዕስ የተጋራ ጽሑፍ ላይ ኢትዮጵያ የላቀ የቴክኖሎጂ ብቃት ያላቸውን ሰው አልባ አውሮፕላኖችን፣ ዘመናዊ የታጠቁ ወታደራዊ ተሽከርካሪዎችን፣ ከባድ መሳሪያዎችንና መድፎችን እንዲሁም ተተኳሽ ጥይቶችን በራሷ ወታደራዊ ኢንዱስትሪዎች ማምረት ችላለች ተብሏል። የህወሓት ቃል አቀባይ ይህ ሁኔታ ከቀጠለ ለማስቆም ምላሽ መስጠታችን አይቀርም ብለዋል።
6: የሰላም ድርድሩ ውጤት የማያመጣ ከሆነ ይህን በየቀኑ እየተፈጠረ ያለ የህዝብ ጭፍጨፋ ማሳጠር ግድ የሚል ይሆናል።
5: የፈረንሳዩ ዜና አገልግሎት ኤኤፍፒ የዓለም አቀፉ የክራይሲስ ግሩፕ ባልደረባን ጠቅሶ ትናንት ባወጣው አንድ ዘገባ ከጥር ጀምሮ በትግራይ ክልል ቢያንስ 14 የድሮን ጥቃቶች ተፈጽመዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በምዕራብ ወለጋ ዞን ጋንጂ ወረዳ ውስጥ የሚገኘው የቱሉ ካፒ የወርቅ ፕሮጀክት በጸጥታ ችግር አንድ ሰራተኛው መገደሉን ኬፊ የተባለው ኩባንያ መለከተ። አርብ ነሐሴ 29 ቀን 2018 ዓ.ም የወርቅ ፕሮጀክቱ በሚገኝበት ቦታ የጸጥታ ችግር መከሰቱን ተከትሎ ለጊዜው የፕሮጀክቱን ስራ ማቆሙንም አስታውቋል። የምዕራብ ወለጋ ዞን አስተዳደር በበኩሉ በቦታው ላይ የጸጥታ ችግር እንደነበር ገልጾ ሆኖም ግን ስራ ለማቆም የሚያስገድድ አይደለም ብሏል። ያከባቢው ኗሪዎች እንደሚሉት ችግሩ የተከሰተው በቦታው ላይ የመንግስት ጸጥታ ኃይሎችና ታጣቂዎች መካከል ከፍተኛ ውጊያ ከተካሄደ በኋላ ነበር። ነጋሳ ደሳለኝ ካሶሳ ዘገባለው።
8: በምራብ ወለጋ ዞን ከፍተኛ የወርቅ ክምችት ከሚገኝባቸው ስፍራዎች አንዱ የሆነው ገንጂ ወረዳ ሲሆን በወረዳ ውስጥ እየተሰራ ያለው የትሉ ካፒ የወርቅ ልማት ፕሮጀክት ለወርቅ ማውጣት ስራ ቅድመ ዝግጅት እያደረገ ይገኛል። ባሳለፍነው ሳምንት አርብ በአካባቢው ከሚንቀሳቀሱ ታጣቂዎችና የጸጥታ ኃይሎች መካከል በነበረው ግጭትም በሰውና ንብረት ላይ ጉዳት መድረሱን ኩባንያውና የአካባቢው ነዋሪዎች አመልክተዋል። አንድ አስተያየታቸውን የሰጡን የአካባቢው ነዋሪ እንዳመለከቱት የወርቅ ፕሮጀክቱ ከገንጂ ወረዳ ከተማ ራቅ ባለ ስፍራ የሚገኝ ሲሆን ታጣቂዎች ወደ ኩባንያ ግቢ በመግባት ጥቃት ማድረሳቸውን ገልጸዋል። ታጥቆ ጫካ ያለው ኃይል አካባቢውን ለመቆጣጠር ባደረገው ሙከራ ካምፕ ውስጥ ጥቃት አድርሰዋል። ቱሉ ካፒ በገንጂ ወረዳ ውስጥ የሚገኝ ሲሆን በገንጂ እና ጉሊሶ ወረዳ መካከል ጉጂ ጌታሬ በሚባል ቀበሌ የሚገኝ ነው። ድርጅቱ ስራ እንዳቆመ ነው። በግጭቱም የሞቱ ሰዎችም አሉ። ሌላው የገንጂ ወረዳ ነዋሪ የቱሉ ካፒ ወርቅ ፕሮጀክት ቅድመ ዝግጅት እያደረገ የሚገኝና የወርቅ ማውጣት ስራ ለመጀመሩን ተናግሯል።

0: ተውላ ችግር ተከስቶ እንደነበር ገልጸዋል። በዞኑ የአስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ኤፍሬም በየነ የህዝብ ልማት የማይፈልጉ ያላቸው ኃይሎች በአካባቢው ተኩስ ከፍተው እንደነበር ተናግረዋል። በአካባቢው የተከሰተው የጸጥታ ችግር ያደረሰው የጎላ ጉዳት እንዳልነበር የተናገሩት ኃላፊው በግቢ ውስጥ የነበሩ የተወሰኑ ተሽከርካሪዎች በታጣቂዎች መቃጠላቸውን ገልጸው ኩባንያው ወርቅ የማውጣት ስራ ለመጀመሩንም ጠቁመዋል።
1: አንድ ጅሩ አምስት መረምቲ ዋኑል ፋታ ውጅድ አፍሲሱስ ሚቲ ረትረኮን ነገኛ ወይራ ሸኔኒ
0: ያለው ሁኔታ ስራ የሚያስቆም አይደለም። የጸጥታ ችግር ነበር። ሸኔ ነሐሴ 29/2018 ዓ.ም ጠዋት 12 ሰዓት ገደማ በካምፑ ተኩስ ከፍተዋል። ያው እነሱ ሌላ ጊዜ መልካም ነገር የህዝብ ልማትና የዚህን አካባቢ ለውጥ ስለማይፈልጉ አላማቸው ማጥፋት ነው። ጥቃት ለማድረስ ሞክረዋል። ነገር ግን ወዲያው በቂ የጸጥታ ይልከን አካባቢው መቆጣጠር ችለናል። ስራ የሚያስቆም ነገር የለም። ቢያንስ እዛ የደረሰው ጉዳት መኪና ነው የተቃጠለው። ትንንሽ ፓትሮል መኪና ነው። ከዚያ ውጭ ካምፕና እስር ቤቶች ተርፈዋል። የደረሰው የማቴሪያል ጉዳት ይህንን ያህል ክፍተት የሚፈጥሩ አይደለም። በፖሊስ አባላት ላይ ጉዳት መድረሱን የገለጹት ኃላፊው የጉዳት መጠኑን ግን በዝርዝር ለመጥቀስ አልፈለጉም። በዚህ ጉዳይ ላይ ከኦሮሞ ነጻነት ጦር እስካሁን የተባለ ነገር የለም። የቱሉ ካፒ የወርቅ ፕሮጀክት ባለቤት የሆነው ኬፊ የተባለ ኩባንያ ይፋ ባደረገው መግለጫ በዕለቱ በደረሰው ጥቃት በርካታ ሰዎች ህይወት ማለፉንና አንድ የኩባንያው ሰራተኛ መገደሉን ጠቅሰው የተሰማውን ሀዘን ገልጸዋል። ኩባንያውም የደረሰውን የጉዳት መጠን በዝርዝር አልጠቀሰም። ለዲደብሊው ዘገባ ነገሰ ደሳለኝ ከአሶሳ።
2: በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት ተከትሎ በአላማጣ ከተማ በግዳጅ ወታደራዊ ምልመላን ያልተቀበሉ ወጣቶች በታጣቂዎች በጥይት ተደብድበው መገደላቸውን የአካባቢው ነዋሪዎችና የሟቾች ወዳጆች ተናገሩ። የከተማው አስተዳደር በበኩሉ የወጣቶቹ ህይወት ያለፈው በግዳጅ ምልመላ ሳይሆን በግል ቂም በተነሳ ግጭት ነው ይላል። ኢሳያስ ገላው።
3: በህወሓትና በፌዴራል መንግስት መካከል የተፈጠረውን ያለመግባባት ተከትሎ የፌዴራል ኃይሎች በጥር 2018 የአላማጣና ሌሎች የራያ አካባቢዎችን ለቀው መውጣት ተከትሎ በአካባቢው ያሉ ወጣቶች ወደ ቆቦና ሌሎች አካባቢዎች ጦርነትን ሽሽት ተፈናቅለው ቆይተዋል። ይሁን እንጂ ከሰሞኑ በአላማጣ ከተማ የሚገኙ የግዳጅ ወታደራዊ ዘመቻን ያልተቀበሉ ወጣቶች የህወሓት ኃይሎች በጥይት ደብድበው እንደገደሏቸው የአላማጣ ነዋሪዎችና የሟች ወዳጆች ይናገራሉ። ለደህንነቱ ሲል ስሙን መግለጽ ያልፈለገ የሟች ወጣቶች ጓደኛ ሁለቱም በአላማጣ ከተማ 04 ቀበሌ ቦሌ ሰፈር ነሐሴ 29ና 30 ምሽት በታጣቂዎች መገደላቸውን ይናገራል።
4: ቅዳሜ የተገደለው ልጅ ከቤት ወጣ ተብሎ በጥይት ተገደለ። ምንም የፖለቲካ እንትን የለበትም። ነፃ ነው፣ ነዋሪ ነው፣ ገና ልጅ ነው። ምንም አይነት ወንጀል የሚሰራው ነገር የለም። ከቤት ወጣ ተባለ፣ ቀጣ ተገደለ። ታጣቂዎች ናቸው። አንደኛው ተይዘዋል። አርብ የሞተውም እንደዚህ ተገሎ ነው እሱ የተገኘው። በጥይት ነው የተመታው። ማን እንደገደለውም አልታወቀም። ዞሮ ዞሮ እዚህ ያለ የጸጥታ አካል ማን እንደሆነ ስለሚታወቅ እያንዳንዷ በጥይት የምትፈጠር ግድያ የነሱ እጅ ነው። የሌላ ምንም አይነት እጅ ሊኖር አይችልም።
3: ሌላው የአላማጣ ከተማ ነዋሪም ሟቾቹ በግዳጅ ወደ ወታደራዊ ዘመቻ ላለመሄድ በማምለጥ ላይ ሳሉ ነው በጥይት ተመተው የሞቱት ይላሉ።
5: ለምሳሌ እነዛን ጓደኞቻችን እነ ኮሮማ ድህናና ሰለሞን እያሱ የሚባሉ ሁለቱ በማታ ነው በሌሊት ነው የግድሏችን አጋጣሚ ያመለጣሉ። ወደ ቆቦ ምናምን የወጡ እነሱ እንትን አሉ። ሌላ ያላመለጠ ደግሞ እዛ ሙተዋል።
3: አሁን ብቻም ሳይሆን ከዚህ በፊትም በርካታ ወጣቶች በተመሳሳይ መልኩ መገደላቸውን ስማቸው መግለጽ ያልፈለጉ ሌላ የአላማጣ ከተማ ነዋሪም ይገልጻሉ።
6: አሁን ይሄ አዲስ አይደለም እኮ ብዙ ጊዜ እኮ ነው። እነዚህ እኮ ኦልሬዲ ወደ 20ኛ 30ኛ እኮ ናቸው እነዚህ ልጆች። ነገ ነገ ወዲያም እኮ ይፈጠራል።
3: 120 ሺህ ነዋሪዎች ያሉበት የአላማጣ ከተማ ከዚህ ቀደም በተለያዩ ዙር በህወሓትና በፌዴራል ኃይሎች መካከል በተነሱ ጦርነቶች የውጥረት ማዕከል ሆኖ ቆይቷል። ከተማውን የሚያስተዳድሩት አቶ ሞገሽ ፈራውም ከሰሞኑ በከተማው ሁለት ወጣቶች መገደላቸውን አምነው የሞቱበት ምክንያት ግን የግል ጸብ ነው ሲሉ ይናገራሉ።
7: ቶሮ የሚባለው ግል ጸብ ነው፣ ሴት ጋር ተያይዘው በዛ በተፈጠረ ችግር ጠርጣሪው ልጅ ህግ ስር ቁጥጥር ነው ያለው። ያው ካለበት ቦታ ላይ መጥቶበት ነበር ህይወቱ ያለፈሉት በጥይት ገለታል። ከዛ ደግሞ አንድ ልጅም የሞት አመለክ እነሱ አብረው ጭፈራ ቤት ሲጠጡ ነበር፣ ጓደኞች ናቸው። የጨፈሩበት ሰዓት ላይ ኦልሬዲ ደረት ላይ በጩቤ ወጉት፣ እሱም ህይወቱ አለፈ።
3: አሁን ላይ ምንም አይነት ወጣት በግዳጅ ለወታደራዊ አገልግሎት እየመለመልን አይደለም የሚሉት የአላማጣ ከተማ ከንቲባ አቶ ሞገሽ ሽፈራው ስማችን ግን ያለ አግባብ ጠፍቷል ሲሉ ይገልጻሉ።
7: ከተማችን ውስጥ እኔ ራሱ በማስተባበርበት ከተማ ወደ ወታደራዊ ሊገባ ከሆነ በመተማመንና በመተማመን ብቻ ነው። ምክንያቱም ግፈፍ አድርገህ የምታስገባውን ኃይል እንኳን ሊዋጋል አብሮ ያለውን ኃይልም አፍርሶ ነው የሚወጣው። ይሄን የትግል ስትራቴጂውን የሚያስተምረን ነው። ሆነ ተብሎ ግን እኛን ያልሆነ ምስል እንዲይዝና ያልሆነ ባያዝል እንዲሆን የማድረግ ስራ ነው።

0: ተራለው
1: በአላማጣ ከተማ በሴቶች ላይ ታጣቂዎች እያደረሱ ነው በተባለ ጥቃትም የተጎዱ ሴቶች ምስል በማህበራዊ ሚዲያ ሲንቀሳቀስ ቆይቷል። የከተማው ከንቲባቶ ሞገሽ ፈራውም በሴቶች ላይ በአላማጣ ከተማ የደረሰውን ጥቃታም ነው በሚሽት ይህንን ተግባር የሚፈጽሙ አጥፊዎችን ለማያዝ ግን ክትትል እያደረግን ነው ብለዋል።
0: መመታት ተመቷል እነዚህ ሴቶች ምንም ይካርሃቅ ያለው ነገር ነው። መሽዎቹ ግን አድራሻ ፈልጉ ክስም አስገቡ ብለን ክስም ገብቷል። እነዛ ሴቶች ግን ባዩዋቸው ቁጥር ወደ ቁጥጥር እናስገባቸው እንደሚገባን መረጋጋት አድርገን ለተፈጠረው ነገርም ይቅርታ ጠይቀን ይህን ነው ያደረግነው።
1: ለዶቼ ቬለ ዘገባ ኢሳያስ ገላው።
2: በማዕከላዊ ኢትዮጵያ ህዝቦች ክልል በመስቃንና ማርቆ አካባቢዎች የሚታየውን የጸጥታ ችግር ለመፍታት ያስችላል የተባለ የሰላም ምክክር በምስራቅ ጉራጌ ዞን ቡታጅራ ከተማ ተካሄደ። ከዚህ በኋላ የህዝብ ሰቆቃዎችን እያስተናገድን መቆየት የለብንም ያሉት የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው የሚመከረውን እየመከርን የማይመከረውን ደግሞ በህግ እንጠይቃለን ብለዋል። በክልሉ የሚንቀሳቀሰው ተቃዋሚው ጎጎት ለጉራጌ አንድነትና ፍትህ ፓርቲ አመራር በበኩላቸው የሁለቱን ህዝቦች ሰላም በዘላቂነት ለማስቀጠል ሂደቱ በግልጽነትና በተጠያቂነት ላይ ያተኮረ መሆን እንደሚገባው ጠቁመዋል። ከሐዋሳ ሸዋንግዛ ወጋየው ዝርዝር ዘገባ ልኮልናል።
3: በማዕከላዊ ኢትዮጵያ ክልል የመስቃን ቤተጉራጌና የማረቆ ህዝቦች አዋሳኝ ቀበሌያት ሰላም ከራቃቸው አመታትን አስቆጥረዋል። በአካባቢዎቹ ያልታወቁ የተባሉ ታጣቂዎች በሚያደርሷቸው ጥቃቶች በርካቶች ለሞትና ለአካል ጉዳት ተዳርገዋል። ንብረቶች ወድመዋል። ሰዎች ተፈናቅለዋል። ይህን የሰላም እጦት ወደ ነበረበት ለመመለስ ያስችላል የተባለ የምክክር መድረክ በምስራቅ ጉራጌ ዞን ቡታጅራ ከተማ ተካሂዷል። በምክክሩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በምክክሩ ስምምነት ተደርሶባቸዋል ያሏቸውን ነጥቦች ጠቅሰዋል።
4: የመስቃንና የማረቆ እጣ ፈንታ የተሳሰረ ነው። እድገት ካለም አብሮ ያድጋል፣ መቆርቆዝም ካለ አብሮ ይቆረቆዛል ነው። የመጀመሪያው ጉዳይ በጋራ እድገታችንን እናረጋግጥ ነው ይሄ ጉባኤ ወሰነው። ሁለተኛው አንዱ ለአንዱ ያስፈልጋል ነው። መስቃን ለማረቆ፣ ማረቆ ለመስቃን ያስፈልጋል የሚል ጉባኤው ደምድሟል። ሶስተኛው የዚህ ጉባኤ ውይይት ውጤት የሆነው ብዙ የሚያገናኙን ጉዳዮች አሉ፣ ብዙ የጋራ ነገሮች አሉ የሚል የጉባኤው ማጠቃለያ ወስደናል።
3: በምክክሩ የተደረሰባቸውን ስምምነቶች ገቢራዊ ለማድረግ መንግስት ይሰራል ያሏቸውን ተግባራትም ርዕሰ መስተዳድሩ ጠቁመዋል።
4: የተለያየ ሰቆቃ ካሁን በኋላ ማስተናገድ የለብንም። ሰው መሞት የለበትም፣ መቁሰል የለበትም፣ መፈናቀል የለበትም፣ ንብረቱ መጎዳት የለበትም። በቃ ነው። በእንደዚህ የተሰማሩ አካላትን በተለያየ መንገድ ማስተካከል አለብን። ገሚሶቹን መክረን እናስተካክላለን። ገሚሶቹን ደግሞ ከአቅም በላይ የሆኑትን ደግሞ በህግ እንዲጠየቁ ማድረግ፣ ህግ ማስከበር ያስፈልጋል የሚል ይሄ ምክክር ጉባኤው ወስኗል።
3: በአካባቢው የሚንቀሳቀሰው ተቃዋሚው ጎጎት ለጉራጌ አንድነትና ፍትህ ፓርቲ አመራር በበኩላቸው በመስቃንና መረቆ አካባቢ የሚታዩ የጸጥታ ችግሮችን ለመፍታት የተቀናጀ ጥረት እንደሚያስፈልግ ገልጸዋል። ያም ሆኖ የሰላም ጥረቱን ዘላቂነት ለማረጋገጥ ሂደቱ በግልጽነትና በተጠያቂነት ላይ ያተኮረ ሊሆን እንደሚገባ ነው የፓርቲው ስራ አስፈጻሚ አባል አቶ እንዳልካቸው አወል ለዶቼ ቬለ የተናገሩት።
5: የጸጥታው ጉዳይ የሁላችንም ጉዳይ ነው። ሁላችንም ልንሰራው የሚገባ ጉዳይ ነው። ነገር ግን ስር ነቀል ለውጥ ያመጣል ወይ ነው ትልቁ ነገር ማየት ያለበት። ምሳሌ ከዚህ በፊት ሁለት ሶስት ጊዜ እርቅ ተደርጓል፣ ሁለቴ ተደርጓል። ይሄ አይ ቲንክ ሶስተኛ ነው። ትልቁ ነገር መጠየቅ አለበት ግራውንድ ላይ መሬት ላይ ያለው ነገር፣ ጥያቄው ምንድን ነው? የህዝቡ ጥያቄ ምንድን ነው? የሁለቱ ህዝቦች ሊያጋጭ የቻለው ነገር ምንድን ነው? ያንን ፋይንዲንጎቹ መገኘት መቻል አለባቸው። ጥናት መደረግ አለበት። ህዝቡ በእርግጥ ሰልችቶታል። አሁን ላይ እውነት ለማውራት ግን የዚህ ጠማቂዎቹ ይታወቃል። አንደኛ ህዝብ ሞተዋል፣ ሰው ሞተዋል። እናት የስልሳ ዓመት እናት ልጇን አቅፋ ሞታል፣ ተገድላለች። አባት ሞተዋል፣ ከመስጊድ ሲመለሱ አባት ሞተዋል፣ ሰግደው ሲመለሱ ትልቅ አዛውንት፣ ወጣቶቹ ሞተዋል። ይህ እነዚህን ወንጀሎች ሰዎች ተይዘዋል ይባላል። የተወሰዱ እርምጃዎች ግን ለህዝቡ ግልጽ አይደለም። እነዚህ አካላት ላይ ምን የተወሰደ እርምጃ አለ? መንግስት ምን የወሰደው እርምጃ አለ? ለህዝቡ ከታችኛው እስከ ላይኛው እርከን ድረስ ግልጽ ውይይት ተደርጎ ሰላም ማምጣት ነው እንጂ በመድረክ ስለተጨባበት ካደለም ሰላም የሚመጣው።
3: ምክክሩ የተካሄደው ከሁለቱ ህዝቦች ከተውጣጡ የአገር ሽማግሌዎች አማካኝነት ሲሆን የየወረዳዎቹ አመራሮችም ተሳትፈውበታል። ዶቼ ቬለ በምክክሩ ዙሪያ አስተያየታቸውን እየጠየቃቸው የመስቃንና ማረቆ ነዋሪዎች በምክክሩ ተስፋ ማድረጋቸውን ገልጸዋል።
6: በጣም አሪፍ ነው። ትልቅ ተስፋ ነው። ግን ዘላቂ እንዲሆን ነው ሰው ሁሉ ስጋቱ። ምንድን ነው ከዚህ በፊትም በተደጋጋሚ እርቆች ተካሂደዋል፣ ግን አልጸኑም። እነዚያ እርቆች እንዲጸኑ መንግስት በቁርጠኝነት ያለውን አካባቢ ላይ የተፈጠረው ኬስ ምንድን የሚለው ነገር መርምሮ በአፋጣኝ ወደ ዘላቂ ሰላም ያመጣበት ነገር ከፈጠረ እጅግ በጣም ደስ በሚል መልኩ ይሆናል የሚል ነገር ነው ያለ።
7: እኔ የሀገር ሽማግሌ ነኝ። ሁለቱ መስቃንም ማረቆ የሚታረቁ ለ17 ቀን ይዘው ሄደናል። ከፕላንቱ መልካም ነገር አለ።
3: በጉራጌ ዞን መስቃንና ማረቆ በሚል በአንድ መስተዳድር ስር የነበረው ወረዳም በ1994 ዓ.ም በሁለት የወረዳ መስተዳድር መከፈሉን ተከትሎም በ9 ቀበሌያት ላይ የይገባኛል ጥያቄ መነሳቱ ይታወቃል። የክልሉ መንግስት ለጥያቄዎቹ በጥናት ላይ የተመሰረተ ምላሽ ለመስጠት እየሰራ እንደሚገኝ ማስታወቁ አይዘነጋም። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
2: አሜሪካና ኢትዮጵያ ከቅርብ ጊዜያት ወዲህ ከጸጥታው ትብብር ባሻገር ግንኙነታቸውን ወደ ኢኮኖሚ ለማስፋት ፍላጎቶችን እያሳዩ ነው። ከሰሞኑ በኢትዮጵያ ጉብኝት ያደረጉ የአሜሪካ ባለስልጣን ዋና ትኩረታቸውን በንግድ በመዋለ ንዋይ ፍሰትና ሰፋፊ ኢኮኖሚያዊ ትብብር ላይ አድርገው ከኢትዮጵያ ባለስልጣናት ጋር መክረዋል። ስዩም ጌቱ ከአዲስ አበባ ዘገባ አለው።
8: በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ፍራንክ ጋርሺያ ከሰሞኑ በኢትዮጵያ ባደረጉት ጉብኝታቸው ከተለመደው የአሜሪካና ኢትዮጵያ የቀጠናዊ ደህንነት ባሻገር በኢኮኖሚው በኢንቨስትመንት ዘርፍ ትብብር ላይ አማትረው ታይተዋል። ጋርሺያ ከኢትዮጵያ ባለስልጣናት ጋር ባደረጉት ውይይትም በአሜሪካና ኢትዮጵያ መካከል የንግድ ትስስሩን ማጠናከር አንዱ ትኩረታቸው ነበርም። በኢንቨስትመንቱም ቢሆን ለአብነት ኢትዮጵያ እያስገነባች በምትገኘው የቢሾፍቱ ግዙፍ የአየር ማረፊያ ላይ የቴክኖሎጂና የፋይናንስ ድጋፍ ለማድረግ አሜሪካ ፍላጎት ስለማሳየቷ ተነግሯል። ይህ የአሜሪካ ባለስልጣናት ተደጋጋሚ ጉብኝትና የኢኮኖሚ ትብብርም ላይ ማማተር ከምስራቁ ዓለም በተለይም ቻይናን ከመሳሰሉ አጋሮች ጋር ጠንካራ የኢኮኖሚ መስተጋብር ያላት ኢትዮጵያ ሌላ አማራጭ እየተመለከተች ይሆን በሚል ተነስቷል። በዚህ ላይ የአፍሪካ ቀንድ ጂኦፖለቲካዊ ሁኔታዎች ተንታኝ አብዱራህማን ሰኢድ አይመስለኝም የሚል አስተያየታቸውን ያጋሩን።
9: እንደዛ ሊመስል ይችላል፣ ግን ያላት ግንኙነት ከቻይና ጋር በጣም ጠንካራ ነው። ቻይና ብዙ ኢንቨስትመንት አላት ኢትዮጵያ ውስጥ። በኢትዮጵያና በቻይና ደግሞ ወደ $5 ቢሊዮን የሚጠጋ የንግድ ልውውጥ አለ። ከዛም በተጨማሪም ቻይና እና ኢትዮጵያ የብሪክስ አባላት ናቸው እና የሚያገናኛቸው ብዙ ነው። ስለዚህ አንዱን በሌላ የመተካት እቅድ ያለ አይመስለኝም ኢትዮጵያ ውስጥ። ግን ከአሜሪካም ጋራ የኢትዮጵያ ግንኙነት ሁሌም ጥሩ ነበር፣ እስካሁንም እንደዛ ሆኖ ነው የሚቀጥለው። ስለዚህ ከሁለቱ ጋር ባላንስ የሆነ ዲፕሎማሲ እና ትብብር የማድረግ ፍላጎት ይኖራል ብዬ አምናለሁ፣ በኢትዮጵያ በኩል ማለት ነው።
8: ባሳለፍነው ሳምንት በግብጽ ዲፕሎማሲያዊ ጉብኝት ያደረጉት የቻይናው መሪ ሺ ጂንፒንግ ከካይሮ ጋር በርካታ ስምምነት ማኖራቸው በተለይም ከአባይ ውሃ አጠቃቀምና የቀይ ባህር ደህንነት ላይ የተሰጡ የጋራ መግለጫቸው ቻይና ለኢትዮጵያ ጀርባዋን እየሰጠች ይሆን በሚል በርካቶች እንዲጠራጠሩት ሆኗል። ተንታኙ ግን አሁንም በፍጹም የሚል ምላሽ ነው ያላቸው።
9: የቻይና ከግብጽ ጋር መስማማት ከዓለም ሕግ ጋር የተያያዘ ነው። ለምሳሌ የአንድ ሀገር ድንበር አልፎ የሚሄድ ወንዝ ሁል ጊዜ ለሱ የሚመለከት የኢንተርናሽናል ሕግ አለ። ያን ሕግ ደግሞ የሚጠይቀው ምንድነው? ወንዙ የሚያልፍባቸው ሀገሮች እንዲተባበሩ እንዲመካከሩ ነው የሚጠይቀው። ይሄ ህጉ ነው ማለት ነው። 1929 የተፈረመውን ስምምነት ለግብጽ የቪቶ ፓወር ሰጥቶ ነበር። አሁን ግን ግድቡ ተሰርተዋል። የሚጠይቁት ያሉት ግብጾቹ አስተዳደሩ። የቀይ ባህሩ ጉዳይም ተመሳሳይ ነው። በኢትዮጵያ በኩል ለመተባበር ከተፈለገ በሰላማዊ መንገድና በስምምነት እንጂ በጦርነት መሆን የለበትም። ስለዚህ ለዚህም ነው ቻይናዎች ይህንን ሲደግፉ የግብጽን ሳይድ ወስደዋል። ጸረ ኢትዮጵያ ማለት አይቻልም።
8: አሜሪካ ከጸጥታው ባሻገር በኢኮኖሚ ማዕቀፍም ከኢትዮጵያ ጋር ማሳየት የጀመረችው ፍላጎት ምናልባትም አሜሪካ እንደ ቻይና ሁሉ በኢኮኖሚው በአፍሪካ ሰፊ ተሳትፎ ለማድረግ ኢትዮጵያን መግቢያ በር እያደረገች ይሆን? ከሆነስ ኢትዮጵያ ለኢኮኖሚው ተጠቃሚነቷ ማንን ማስቀደም ይኖርባታል? የፖለቲካል ኢኮኖሚ ተንታኙ አቶ ሸዋፈራ ሽታሁን አስተያየታቸውን አጋርተውናል።
7: እኔ ግን አሁንም ቢሆን የኢትዮጵያ ጥቅም ጎላ ብሎ የሚታየኝ ከቻይና ወገን እንደሆነ ነው። ምክንያቱም በልማት ፕሮጀክቶችን በተመለከተ ፋይናንስ ታቀርባለች፣ ራሷ ትሰራዋለች፣ ትጠቀማለች። አሁን ላይ አሜሪካኖቹ በሴኪሪቲ ቴሮሪዝም ብቻ ሳይሆን በኢኮኖሚም የመተባበር ፍላጎት በዚህ ቀንዱ አካባቢ ኢትዮጵያ ላይ የማማተር ዝንባሌ ማሳየታቸው በይፋም እየሰማን፣ ቻይና የናይል ውሃን ናሽናል ሴኪሪቲ ጉዳይ ነው በማለቷ ግብፅን አቋም ማክበሯ ለኢትዮጵያ ጀርባ ሰጠች የሚያሰኝ አይመስለኝ። እቃወማለሁ፣ ደግፋለሁ፣ ማከብራለሁ ነው ልትል የምትችለው።
8: የፖለቲካ ተንታኙ አቶ አብዱራህማን ሰይድም
9: የኢትዮጵያ ኤርላይንስ በጣም እየተስፋፋና አንድ ግዙፍ ኩባንያ እየሆነ መጥተዋል በዓለም ደረጃ ማለት ነው። ኩባንያው ደግሞ ዋናው ሰፕላይ የሚያደርገው ቦይንግ ከአሜሪካ ነው። የቢሾፍት ኤርፖርት ደግሞ ከዚህ ጋር የተያያዘ ነው። ሚሊዮኖች የሚያስተናግድ ኤርፖርት ነው እየተሰራ ያለው እዛ። ኢትዮጵያን ኤርላይንስ በአፍሪካ ውስጥ አንደኛ ብቻ ሳይሆን ብዙ የአፍሪካ ኤርላይንስ ሳይቀርም ወደ ኩባንያው እያስገባው ነው እና በዚህ ላይ ጥቅሙ ኦልሬዲ ተመስርተዋል። በኢትዮጵያና በአሜሪካ ውስጥ የንግድና የኢኮኖሚ ልውውጥ አለ። ስለዚህ አሜሪካኖች እዚህ ላይ ምናልባት ኢንቨስት ለማድረግ ከፈለጉ ለራሳቸው ጥቅም ሲባል ነው። ግን አንዱን ለሌላው የመተካት አዝማሚያ ያለ አይመስለኝም። ምክንያቱም ቻይናዎቹ ኦልሬዲ ተስፋፍተዋል አፍሪካ ውስጥ፣ በተለይ ደግሞ በኢንፍራስትራክቸር ግንባታ ላይ ብዙ ስራ ሲሰሩ ቆይተዋል። ለምሳሌ የኢትዮጵያ ባቡር ሀዲድ ከጅቡቲ እስከ አዲስ አበባ የሚደርሰው በቻይናዎች ነው የተሰራ።
8: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
2: አድማጮች፣ የምሽቱ የዜና መጽሔት ጥንቅር በዚሁ አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶይቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው። በዚሁ ወደ ሳምንታዊ ዝግጅት ነው የምንሻገረው። ባለፉት ቀናት ኢትዮጵያን የጎበኙት በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪቃ ጉዳዮች ረዳት ሚኒስትር ፍራንክ ጋርሺያ ኬንያ ገብተዋል። ጋርሺያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ጨምሮ ከኢትዮጵያ ከፍተኛ ባለስልጣናት ጋር ቢወያዩም ከጠቅላይ ሚኒስትር አብይ አህመድ ጋር ስለመነጋገራቸው በይፋ የተባለ ነገር የለም። ኢትዮጵያ በግጭቶች በምትናጥበት ወቅት ወደ አዲስ አበባ ያቀኑት የአሜሪካ ጉዳዮች ከፍተኛ ዲፕሎማት ትኩረታቸው የመዋለ ንዋይ ጉዳዮች ላይ ሆኗል። እሸቴ በቀለ ያጠናቀረው የዛሬው ከኢኮኖሚው ዓለም መሰናዶ በዚህ ጉዳይ ላይ ያተኩራል።
10: ኢኮኖሚው ዓለም
11: የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ እና በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ፍራንክ ጋርሺያ አንዳንድ እግራቸውን ከግዙፍ ትራክተር ላይ ጣል አድርገው ከፊት ለፊታቸው ለተደቀነ ካሜራ ፈገግ ብለዋል። ቦታው በሻሸመኔ ከተማ የኦሮሚያ ክልላዊ መንግስት ገደብ ኢንጂነሪንግ ከተባለ ኩባንያ ጋር በሽርክና ያቋቋሙት ኬንያ የግብርና መሳሪያዎች ማምረቻ ፋብሪካ ውስጥ ነው። በምዕራብ አርሲ ዞን የሚገኘው ፋብሪካ የሚገጣጠመው ለእርሻና የእህል ምርት ለመሰብሰብ ለመውቃት የሚያገለግሉ አሜሪካ ሰራሽ ጆን ዲር ትራክተሮችን ነው። ጋርሺያ ከሽመልስ ጋር ባለፈው ነሐሴ 30 ቀን መገጣጠሚያውን ሲጎበኙ በኢትዮጵያ ገበያ ለአሜሪካ ሰራሹ ጆን ዲር ትራክተሮች ከፍተኛ ፍላጎት መኖሩን እንደተገነዘቡ ቢሮአቸው አስታውቋል። ጉብኝታቸው ግን በትራክተር መገጣጠሚያ ፋብሪካው ብቻ የተገታ አልነበረም። በዚያው በኦሮሚያ ክልል በሉሜ ወረዳ የሚገኝ የአቮካዶ፣ ሙዝና ፓፓያ ማሳ እንደዚሁም ከከርሰ ምድር እንፋሎት እስከ 70 ሜጋዋት ኃይል ማመንጫ ለመገንባት የታቀደበትን የፈንታሌ አካባቢ ጎብኝተዋል። ከጉብኝቱ በኋላ ሽመልስ በፌስቡክ ገጻቸው የኦሮሚያ ክልል ያሉትን እድሎች ወደ ዘላቂ ኢኮኖሚ ለመቀየር ምቹ የኢንቨስትመንት ከባቢ ለመፍጠር ጥረት እያደረገ እንደሚገኝ ለጋርሺያ እንደነገሯቸው ጽፈዋል። ጋርሺያ በፊናቸው ተጨማሪ የመዋዕለ ንዋይ እድሎች ለመፍጠር ሰላምና ጸጥታ ቁልፍ ስለመሆናቸው ውይይት ማድረጋቸውን ቢሮአቸው አስታውቋል። የአፍሪካ ቀንድ የፖለቲካ ተንታኝ የሆኑት ካሜሮን ሃድሰን የጋርሺያ ጉብኝት አሜሪካ ከኢትዮጵያ ጋር ባላት ግንኙነት ከዚህ ቀደም ከምትከተለው አካሄድ የተለየ እንደሆነ ታዝበዋል። ካሜሮን በቀድሞው ፕሬዝደንት ጆርጅ ቡሽ አስተዳደር ውስጥ የዩናይትድ ስቴትስ ብሔራዊ የጸጥታ ምክር ቤት የአፍሪካ ጉዳዮች ዳይሬክተር ነበሩ።
12: ዩናይትድ ስቴትስ አፍሪካን በተለይም ኢትዮጵያን በተመለከተ የምትከተለው የሀገሪቱን ውስጣዊ ፖለቲካ ችላ በማለት ሙሉ በሙሉ በንግድ ዕድሎች ላይ የማተኮር አዲስ አካሄድ ቀጥተኛ ነጸብራቅ ነው።
11: በቦረና ዞን ሊቲየም እና ታንታለም ሊመረትበት በታቀደው የቀንጢቻ ማዕድንና በ12.5 ቢሊዮን ዶላር በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የአሜሪካ ኩባንያዎች እንዲሳተፉ ጋርሺያ ያላቸውን ፍላጎት ከገንዘብ ሚኒስትሩ አህመድ ሽዴ በተገናኙበት ወቅት ገልጸዋል። ረዳት ሚኒስትሩ የአሜሪካ ኢንቨስትመንትና ቴክኖሎጂ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ መሰረት መሆኑን ለማረጋገጥ ቁርጠኛ ናቸው ተብሏል። የዩናይትድ ስቴትስ የልማት ፋይናንስ ኮርፖሬሽን በአውሮፕላን ማረፊያውና በዙሪያው ከሚደረጉ ግንባታዎች ጋር ለተያያዙ አነስተኛና መካከለኛ ኢንተርፕራይዞች የሚሰጠውን ብድር ለማበረታታት ከፍተኛ መጠን ያለው ኢንቨስትመንት ለመመደብ እቅድ እንዳለው ቢሮአቸው አስታውቋል። ታዲያ በኢትዮጵያ ለአሜሪካ ኩባንያዎች የሚሆን ምቹ የመዋለ ንዋይ ዕድል አለ? ካሜሮን ሃድሰን የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት እንደዚያ ብሎ የሚያምን ይመስላል ሲሉ ይናገራሉ።
13: administration thinks that Ethiopia is a prime market.
12: በግልጽ እንደሚታየው ይህ አስተዳደር ኢትዮጵያን ለዩናይትድ ስቴትስ ኢንቨስትመንት ተመራጭ ገበያ አድርጎ ያስባታል። ነገር ግን ቢያንስ በዚህ ጉብኝት ወቅት የዩናይትድ ስቴትስ ኩባንያዎች በተወሰኑ ኢንቨስትመንቶቻቸው እንዲያመነቱ ሊያደርጉ የሚችሉ በሀገሪቱ ያሉ በርካታ ልዩ ልዩ ፖለቲካዊ ምክንያቶችን ችላ ብለዋል በያስባለው።
11: አሜሪካዊው ዲፕሎማት ኢትዮጵያን የጎበኙት በአማራና በኦሮሚያ ክልሎች ደም አፋሳሽ ግጭቶች እየተካሄዱ በሚገኙበት ወቅት ነው። የፌደራል መንግስት በትግራይ ክልል በተደጋጋሚ የሚፈጽማቸው የድሮን ጥቃቶችና የትግራይ ኃይሎች ከሌሎች ታጣቂ ቡድኖች ጋር ያበጁት ጽምዶ የተባለ ስልታዊ ጥምረት የሀገሪቱን ቀውስ ሊያባብሰው ዳርዳር እያለ ነው። በግጭቶች የጸጥታ ስጋቶች፣ ወንጀሎችና የእገታ ስጋት ሳቢያ የዩናይትድ ስቴትስ ዜጎች ወደ ትግራይ፣ አማራ፣ ቤኒሻንጉል ጉሙዝና ጋምቤላ ክልሎች እንደዚሁም ከቢሾፍቱና የባሌ ተራሮች አካባቢዎች በስተቀር ወደ ኦሮሚያ ክልል እንዳይጓዙ የአገሪቱ ውጭ ጉዳይ መስሪያ ቤት ጥብቅ ማስጠንቀቂያ ሰጥቷል። ማስጠንቀቂያው በአፋር፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያና በሶማሌ ክልሎች ውስጥ የሚገኙ የተወሰኑ አካባቢዎችን ጭምር የሚያካትት ነው።
13: Government officials can ignore it. That doesn't mean that US businesses will ignore it.
12: የመንግስት ባለስልጣናት ችላ ሊሉት ይችላሉ። የአሜሪካ ኩባንያዎች ችላ ይሉታል ማለት ግን አይደለም። ባለፉት ቀናት በማህበራዊ መገናኛ ዘዴዎች የተሰጡ መግለጫዎችን ከተመለከትክ ሁሉም በንግድ ድሎች ላይ ብቻ ያተኮሩ ናቸው። ከውጭ ጉዳይ ሚኒስትሩ ጋር በተደረገ አንድ ስብሰባ ላይ ብቻ ነው በአፍሪካ ቀንድ ግጭቶችን ማርገብ እንደሚያስፈልግ ያወሩት። በተለይ በኢትዮጵያ አይደለም። በአፍሪካ ቀንድ ግጭቶችን ማርገብ እሱም ከፍተኛ የኢኮኖሚ እድገት ለማምጣት እንደ ስልት ብቻ ነው። ነገር ግን በይፋ ያልገለጿቸው ምን አይነት ስብሰባዎች እንደተካሄዱ ወይም ምን አይነት ውይይቶች እንደተደረጉ አናውቅም። እውነታው ግን ይህ ጉብኝት እጅግ በጣም ለቢዝነስ ትኩረት የሰጠ ነው። ከዚህ በተጨማሪ ከጠቅላይ ሚኒስትሩ ጋርም አልተገናኙም።
13: This has been a very business focused effort by this visit, and I would note also there has been no meeting with the prime minister.
11: በእርግጥ ካሜሮን ሃድሰን እንደተቀሰሱት ፍራንክ ጋርሺያ ከጠቅላይ ሚኒስትር አብይ አህመድ ጋር ስለመገናኘታቸው በይፋ የተገለጸ ነገር የለም። በዩናይትድ ስቴትስ መንግስት የውጭ ጉዳይ ሚኒስቴር ውስጥ የአፍሪካ ጉዳዮችን የሚመሩ ከፍተኛ ባለስልጣን እንደመሆናቸው ሃድሰንን የመሳሰሉ ተንታኞች ከጠቅላይ ሚኒስትሩ ሊገናኙ እንደሚችሉ ይጠብቁ ነበር። ፍራንክ ጋርሺያ ወደ አዲስ አበባ ብቅ ያሉት ኢትዮጵያ፣ ዛምቢያና ኬንያን ባካተተውና ከነሐሴ 24 እስከ ጳጉሜ 5 በሚዘልቀው የአፍሪካ ሁለተኛ ጉብኝታቸው ነው። በፕሬዝደንት ዶናልድ ትራምፕ የተሰጣቸው ሹመት በአሜሪካ ሴኔት የጸደቀው ባለፈው ግንቦት ወር ነበር። በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ አሜሪካ 54 የአፍሪካ ሀገራትን በተመለከተ የምትከተለውን የውጭ ጉዳይ ፖሊሲ የሚያስፈጽም ከፍተኛው ዲፕሎማሲያዊ ስልጣን ነው። ይሁንና ፍራንክ ጋርሺያ ከመሾማቸው በፊት በአሜሪካ ውጭ ጉዳይ መስሪያ ቤት ስር የሚገኘው የአፍሪካ ጉዳዮች ቢሮ ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ ለአንድ አመት ገደማ ሐላፊ ሳይሾምለት ቆይቷል። የቀድሞዋ ረዳት ሚኒስትር ሞሊፊ ከጥቅምት 2013 እስከ ጥቅምት 2015 የተካሄደውን አውዳሚ ጦርነት በማቆም የኢትዮጵያ ፌደራል መንግስትና ህዝባዊ ወያነ ሓርነት ትግራይ ግጭት የማቆም ስምምነት እንዲፈራረሙ ከፍተኛ ሚና ተጫውተዋል። ሞሊፊን የተኩት ጋርሺያ ግን ሀገራቸው አፍሪካን በተመለከተ ከዚህ ቀደም ስትከተል የቆየችው የውጭ ጉዳይ ፖሊሲ እርዳታና ጥገኝነትን ያስቀደመ እንደነበር አበክረው ይኮንናሉ። ከአዲስ አበባ ትላንት ወደ ኬንያ የተጓዙት የቀድሞው የባህር ኃይል መኮንን ዛሬ በናይሮቢ በተካሄደ ጉባኤ ላይ ፕሬዚደንት ዊሊያም ሩቶ በተገኙበት ይህንን አቋማቸውን በግልጽ አሳውቀዋል።
14: For too long US policy toward Africa meant aid and dependency.
12: በጣም ለረጅም ጊዜ ዩናይትድ ስቴትስ አፍሪካን በተመለከተ የምትከተለው ፖሊሲ እርዳታና ጥገኝነት ማለት ነበር። ከማንም ምንም የማይጠየቅበት ገደብ የለሽ ቁርጠኝነት። አሁን ግን እንደዚህ አይደለም። የትራምፕ አስተዳደር ያንን ግንኙነት ቀይሮታል። ንግድና ኢንቨስትመንት። የተከበሩ ፕሬዚደንት እንደተነጋገርነው ለጋራ ጥቅም ሁሉንም አሸናፊ የሚያደርጉ ናቸው። ከመጀመሪያው ቀን አንስቶ የትራምፕ አስተዳደር ውጭ ጉዳይ ሚኒስቴር ከሳሃራ በረሃ በታች ለሚገኙ ሀገራት ሊደረጉ የነበሩ የ28.2 ቢሊዮን ዶላር 50 የገንዘብ ዝውውሮችን ሰርዟል።
14: across the sub-Saharan Africa.
11: ጋርሺያ በናይሮቢ ንግግራቸው የአፍሪካ ሀገራት ያለቀረጥ ሸቀጦቻቸውን በአሜሪካ ገበያ እንዲሸጡ የሚፈቅደው የአፍሪካ የእድገትና እድል ድንጋጌን ዶናልድ ትራምፕ ለተጨማሪ 2 አመታት ማራዘማቸውን በበጎ አንስተዋል። ይሁንና ኢትዮጵያ በትግራይ ጦርነት ወቅት በተፈጸሙ የሰብአዊ መብቶች ጥሰቶች ምክንያት ያጣችውን የገበያ ዕድል መልሶ ለማግኘት ተደጋጋሚ ውትወታ ብታካሄድም እስካሁን አልተሳካላትም። ዩናይትድ ስቴትስ የሱዳን ጦርነትን በድርድር ለመቋጨት የምታደርገው ጥረት ከፕሬዝደንት ኢሳያስ አፈወርቂ የኤርትራ መንግስት ያላትን ወዳጅነት ለማሻሻል ያላት ፍላጎት እንዲሁም በታላቁ ህዳሴ ግድብ ምክንያት በአይነ ቁራኛ የሚጠባበቁትን ኢትዮጵያና ግብፅን ለማስታረቅ ዶናልድ ትራምፕ ያላቸው ምኞት የጋርሺያ የአዲስ አበባ ጉብኝት ከፍተኛ ግምት እንዲሰጠው የሚያደርጉ ናቸው። ይሁንና መላ የአፍሪካ ቀንድ ቀጠናን በሚመለከቱት በእነዚህ ጉዳዮች ላይ የተደረጉ ውይይቶች ስለመኖራቸው በይፋ የተገለጸ ነገር የለም።
13: This seems to be a huge missed opportunity for the United States.
12: ይህ በእነዚህ አወዛጋቢ ጉዳዮች ላይ የአደራዳሪነት ሚና ለመጫወት ለዩናይትድ ስቴትስ ያመለጠ ትልቅ እድል ይመስላል። ነገር ግን በዩናይትድ ስቴትስ በኩል አርቆ ሐሳቢነትም የጎደለው ነው። ምክንያቱም ውስጣዊ ዝግቦችና ቀጠናዊ ግጭቶች በቀጠሉበት ዩናይትድ ስቴትስ ልትጫወት የምትችለውን ሚና በግልጽ ሳንረዳ የአሜሪካ ባለወረቶች በኢትዮጵያ የረጅም ጊዜ ኢንቨስትመንት እንዲኖራቸው ይፈልጋሉ ብለን ካሰብን ይህን የአጭር ጊዜ ዕድል አድርገን እያየነው ነው ብዬ አስባለሁ።
11: ከትግራይ ጦርነት በኋላ የሻከረው የኢትዮጵያና የዩናይትድ ስቴትስ ግንኙነት በተለይ ባለፈው ግንቦት ከተፈረመው የሁለትዮሽ መዋቅራዊ የውይይት ማዕቀፍ በኋላ የመሻሻል አዝማሚያ ያሳይቷል። ስምምነቱ ኢኮኖሚያዊ ብልጽግና፣ ንግድና መዋለ ንዋይ፣ መከላከያና ደህንነት እንደዚሁም ቀጠናዊ ሰላምና መረጋጋት ላይ ኢትዮጵያና አሜሪካ የሚኖራቸውን ትብብር በተመለከተ የሚደረጉ ውይይቶች የሚመራበት እንደሆነ በወቅቱ ተገልጾ ነበር። አድማጮች፣ የዛሬው መሰናዶ ተጠናቀቀ። ጤና ይስጥልኝ።
2: ይህ ዶች ቬለ ነው። አድማጮች፣ ከምሽቱ የመጨረሻ መሰናዶ ላይ ደርሰናል። ሳይንስና ቴክኖሎጂ የለቱ ጥንቅር ለካንሰር ህክምና አዲስ ተስፋ ስለፈጠረ የህክምና ቴክኖሎጂ የሚለን ይኖረዋል። ያዘጋጀው የአትላንታው ዘጋቢያችን ታሪኩ ኃይሉ ነው።
10: ሳይንስና ቴክኖሎጂ።
15: ዶክተር ሃዲያ ኒኮል ግሪን በፊዚክስ ህክምና የዶክትሬት ዲግሪያቸውን ከአሜሪካው አላባማ በርሚንግሃም ዩኒቨርሲቲ በማግኘት የመጀመሪያ ጥቁር አሜሪካዊት ሴት ናቸው። የእሳቸው የምርምር ትኩረት ፎቶቴርማል ናኖቴራፒ የሚባል የህክምና ዘዴ ሲሆን ይህም የኬሞቴራፒ ማለትም የጨረር አስከፊ የጎንዮሽ ጉዳቶች ሳይኖሩት ጤናማ የሰውነት ህዋሳት ሳይጎዱ በሌዘር የሚሰሩ ጨረሮችን በመጠቀም የካንሰር እብጠቶችን ወይም ቱመርስ ለይቶ የሚያጠፋ የላቀ ቴክኖሎጂ ነው። ዶክተር ሃዲያ ኒኮል ግሪን በናኖ ባዮፎቶኒክስ፣ በኦፕቲክስ እና በካንሰር ህክምና ላይ ያተኮሩ የህክምና ፊዚክስ ባለሙያ ናቸው። እንደ ጎርጎሮሲያዊ ጊዜ አቆጣጠር በ2016 ኦራሊ ስሚዝ የካንሰር ምርምር ፋውንዴሽን አቋቁመዋል። ይህን የበጎ አድራጎት ድርጅት የሰየሙት በካንሰር ህመም ባጧቸው አክስታቸው ስም ሲሆን አላማውም የካንሰር ህክምና ሙከራዎችን በለጋሾች ገንዘብ በመደገፍ ህክምናው ለህዝብ ርካሽ ሆኖ እንዲቀርብ ማድረግ ነው። ዶክተር ግሪን በአሁኑ ወቅት በአትላንታ ጆርጂያ በሚገኘው ሞርሃውስ የህክምና ኮሌጅ ውስጥ በሰርጀሪ ማለትም ቀዶ ህክምና ክፍል ረዳት ፕሮፌሰር ሆነው በማገልገል ላይ ይገኛሉ። በዶክተር ግሪን ሳይንሳዊ ግኝት በላቦራቶሪ አይጦች ላይ በተደረገ የ10 ደቂቃ የህክምና ሙከራ የካንሰር እብጠቱ በ15 ቀናት ውስጥ ሙሉ በሙሉ የጠፋ ሲሆን ከመዳኑም በላይ ምንም አይነት የጎንዮሽ ጉዳት አልታየበትም። የአሜሪካ ምግብና መድኃኒት አስተዳደር ማለትም ኤፍዲኤ ቴክኖሎጂው ለህይወት አስጊ ለሆኑ በሽታዎች ከፍተኛ ተስፋ ላላቸው የህክምና መሳሪያዎች የሚሰጠውን ልዩ የእውቅና ደረጃ አግኝቷል። የዛሬው የሳይንስና ቴክኖሎጂ ዝግጅታችን ትኩረት ተስፋ ስለጣለበት ስለዚህ የህክምና ምርምር ይሆናል። አብራችሁን ቆዩም። አቶ ኤልያስ ሸቲ አትላንታ ጆርጂያ ውስጥ በህክምና ሙያ ላይ ተሰማርተው የሚገኙ ባለሙያ ናቸው። ዶክተር ግሪንና የካንሰር ህክምና ግኝታቸውን በተመለከተ ተከታዩን ማብራሪያ ሰጥተውናል።
16: በዚህ ሙያ ካጠኑት አፍሪካን አሜሪካን እንስቶች በጣም ጥቂቶች ከመቶ በታች ካሉት ውስጥ አንዱ ናቸው። እና እሳቸው ያጠኑት ምርምር ናኖ ቴክኖሎጂ ላይ ያተኮረ ሲሆን ይሄ ቴራፒ ምንድን ነው? ካንሰርን ቱመር ወይም በአማርኛው እባጭ እጢም ሊባል ይችላል ቱመሩን ለይተው ሌላ የጎንዮሽ ጉዳት ወይም በእንግሊዝኛው ሳይድ ኢፌክት ሳይኖረው ሌላ ጤናማ የሰውነት ህዋሳትን ሳይጎዳ በሌዘር ነጥሎ የካንሰር ባጮችን የሚያጠፋ ነው እና ይህ ቴክኖሎጂ ከዚህ በፊት ሙከራ ተደርጓል በእንስሳት ላይ እና ከእንስሳትም በአይጦች ላይ ነው። ያ በጣም ውጤታማ የነበረ ሙከራ ነው እና በዚህ ነው የታወቁት።
17: ምንድን ነው ይሄ ግኝታቸው ተስፋ የፈነጠቀው ግኝት? የትኞቹን አይነት የካንሰር አይነቶች ማከም ይችላል?
16: የተመዘገበ ስኬት እንግዲህ በይሄ በላቦራቶሪ አይጦች ላይ በተደረገው እና ህክምናው የአስር ደቂቃ ህክምና ነው የሚገርመው እና የካንሰሩን ቱመር በ15 ቀን ውስጥ ሙሉ በሙሉ አጥፍቶ ከመዳኑ በላይ ምንም አይነት የጎንዮሽ ጉዳት ሳይታይበት ፈውስ ያመጣ ነው ለካንሰር እንትን እና ይህንን ኤፍዲኤ ወይም ፉድ ኤንድ ድራግ አድሚኒስትሬሽን በአማርኛው የምግብና የመድኃኒት አስተዳዳሪ እንግዲህ በአሜሪካ ውስጥ ማንኛውም አይነት መድኃኒት ወይም የህክምና ቴክኖሎጂ እሱ ያልፈቀደው በተግባር አያውልም እና ይህንን አይተውት በጣም ተስፋ ሰጪ በመሆኑ ይህንን ለሰው ህይወት አስጊ የሆነ አስከፊ በሽታ መፍትሄ ሊያመጣ ስለሚችል እንደ ግሪን ላይት አይነት ፍቃድ ተሰጥቷቸዋል። ያ ፍቃድ ማለት ግን ሙሉ በሙሉ ሰው ላይ ሊውል አድር ወደሚቀጥለው በሰው ላይ የሚደረግ ሙከራ እንዲጀመር አብሮ እንደ ብሬክትሩ ዲቫይስ ዲዚግኔሽን ነው የተሰጣቸው። አሁን የኤፍዴ እውቅና አብሮ ለመስራት ከኤፍዴ ጋር እስከ ሰው ላይ ሙከራ እስከሚያደርጉ ድረስ ያለውን ኤፍዴ የሙያ እውቅና ይሰጠዋል። አብሮ በመስራት እነዚህ ግምገማዎችን በየጊዜው የሚደረጉ ግምገማዎችን አብረው ከሰሩ በኋላ ወደ ሰው ሊደርስ ሲል ወይም ደርሻለው ሲል ዶክተር ኒኮል ስትል ያኔ ከምንም በላይ የቅድሚያ ተሰጥቶት በፍጥነት ኤፍዲኤ የሚመረምረው በጣም ተስፋ ሰጪ ፋና ወጊ የሆነ ቴክኖሎጂ ነው።
17: ይሄ ፕሮጀክት ምናልባት ከተገለጸ ትንሽ ሰንብት ያለ ይመስላል እና እንደው ለምን ዘገየ ብለው ጥያቄ ለሚያነሱ ሰዎች ነው ምን ማለት ይቻላል?
16: በጣም ጥሩ ጥያቄ ነው። ዶክተር ኒኮል ይህንን እንዲቆይ የቻለው ለትላልቅ ካምፓኒዎች አሳልፋ ብትሰጥ እንግዲህ የደባለኩን ይቅርታ፣ ወጣት ነች ግን አንቱ ነው ማለት አለብኝ፣ የራሳቸውን ፋውንዴሽን አቋቁመው ያ ደግሞ ያሳደጓቸው አክስታቸው በካንሰር ህመም ነው የሞቱት እና ያንን ሪሰርች ፋውንዴሽን በአክስታቸው ስም አቋቁመው አሁን እንዳልከኝ በ2016 ነው የተጀመረው። ግን ከሀብታሞች ከትላልቅ የፋርማሲ ኩባንያዎች በሚገኝ ገንዘብ ከሆነ ያ ሁሉ ፕሮዳክቱ ለህዝብ ሲደርስ በጣም ውድ ስለሚሆን አሁን እያደረገ ያለው የአቋቋሙት የካንሰር ፋውንዴሽን ከግለሰቦች በሚገኝ መዋጮ ወደ 10 ሚሊዮን ብር ነው ወደሚቀጥለው ደረጃ ለመሄድ በጀት የያዙት እና ይህንን ከህዝብ ከእያንዳንዱ ሰው በሚገኘው ፈንድሬዚንግ ወይም የገንዘብ ማሰባሰብ ዘመቻ ላይ ናቸው እና ያ ከተሳካ በመሀል ያለውን የትላልቅ የፋርማሲ ኩባንያዎችን አስወግደው በአነስተኛ ዋጋ ለህዝብ በቀላል ዋጋ ተደራሽ እንዲሆን የካንሰር ህክምና ለማቅረብ ታሳቢ በማድረግ ነው እና ያ ብዙ ጊዜ ሊወስድ ይችላል።
17: የህክምና ግኝቱ በሰው ላይ በሚደረገው የመጀመሪያ ዙር ሙከራ በዋናነት ለራስና አንገት ካንሰር እንዲውል ታቅዷል። በቀጣይነት ደግሞ ለጡት፣ ፕሮስቴት፣ አንጀት፣ ቆዳና የጭንቅላት ካንሰር ጥቅም ላይ እንዲውል ለማድረግ ታስቧል። ለዚህ ዝግጅት ሙያዊ ማብራሪያ በመስጠት የተባበሩንን አቶ ኤልያስ ሸቴን እናመሰግናለን። የዛሬውን የሳይንስና ቴክኖሎጂ ጥንቅር ስናበቃም መጪው አዲስ ዓመት የሰላም የጤናና የፍቅር እንዲሆን ኮዲው መልካም ምኞታችንን በመግለጽ ነው። ታሪኩ ኃይሉ ከአትላንታ ጆርጂያ።
2: ይህ ዶች ቬለ ነው። ባለፈው ሐምሌ ማብቂያ ታስረው የአሸባሪነት ክስ የተመሰረተባቸው የኢሃፓ መሪዎችና ጠበቃ በዋስ እንዲፈቱ የተላለፈላቸው ውሳኔ ታገደ። ተከሳሾቹ በገንዘብ ዋስ እንዲፈቱ አዲስ አበባ ያስቻለው ፍርድ ቤት ባለፈው አርብ ወስኖ ነበር። ይሁንና ፖሊስ ይግባኝ ጠይቆ ውሳኔውን አሳግዶታል። ብሪታንያ ምስራቃዊ ኢየሩሳሌም ውስጥ የሚገኝ የቆንስላ ጽፈት ቤቷን እንድትዘጋ እስራኤል ማሳሰቧን የሚጠበቅ ግን አሳዛኝና ግንኙነትን የሚያበላሽ በማለት ነቀፈች። የዩናይትድ ስቴትስና የኢራን ውጊያ ዛሬም እንደቀጠለ ነው። የዓለም የነዳጅ ዘይት ዋጋ እያሻቀበ ነው። አድማጮች፣ ጠቅላላ ስርጭታችን አበቃ። ደህና ምሹ። በደህና አደሩ።